የአላሁ ስብሓንሁ ወተዓላ ፍራቻ በቀልብህ ላይ እንዲገባ ትፈልጋለህ? አላህ ያዘዘህን እንድሰራ የከለከለህን እንድትከለከል ማለት ነው። እንግዲያው ይህንን የአላህን ስም በል። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ሰይዲና ሙሐመድን ረሱሊላህ ወዓላ አሊሂ ወሳሕቢሂ ወመን ወላህ። ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን፣ አሁን የምንገኘው አስማኡላሂ ልሑስና የምናይበት ሰዓታችን ነው። እንሻ አላህ ከፍታ ቆይታ በኋላ ወደ እናንተ ተመልሰን የምንመጣ ይሆናል። እስከዛም አብራችሁን ቆዩ። የአላህ ፍቃድ ከሆነ እንግዲህ ዛሬ የምናየው 42ኛው አልጀሊል የሚለው የአላሁ ስብሓነሁ ወተዓላን ስም ይሆናል። ታዲያ እንደ ልማዳችን ሊላህ ብለን ሐርፎችን በማስተካከል በማለት የምናገኘው የሆነውን አስራሮቹን ኸዋሱያውን የምንጠቅስ ነው የሚሆነው። ምን ይላሉ ዑለማዎች?